0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሰኔ 10 ቀን 2018 ዓ.ም ተመረጠ። ጤና ይስጥልኝ አድማጮቻችን፣ እንደምን አመሻችሁ። ነጋሽ መሐመድ ያለም ዜና ሊያቀርብልን፣ ሂሩት መለሰ ደግሞ ስርጭቱን እስከ ፍጻሜው ለመምራት በቦኑ የቀጥታ ስርጭት ስቱዲዮአችን እንገኛለን። አብራችሁን ቆዩ። ስርጭታችን በቀጥታ ሲተላለፍ በሳተላይት በኢትዮሳት ወይንም NSS 12 በ10985.0 ሜጋሃርዝ ሆሪዞንታል DW 08 ላይ ይደመጣል። በፌስቡክ፣ ዩቲዩብ እና በቴሌግራምም የቀጥታ ስርጭታችንን ማዳመጥ ትችላላችሁ። አሳሳቢው የጦርነት ስጋት በሰሜን ኢትዮጵያ የኢትዮጵያ ብሔራዊ ምርጫ ቦርድ የቁጫ ህዝብ ዴሞክራሲያዊ ፓርቲን አቤቱታ ውድቅ ማድረጉ ይቅርታ የአፍሪካ ሀገራት ዩናይትድ ስቴትስ እና ኢራን ደረሱበት የተባለው ስምምነት አፍሪካን እንዳያዘናጋ ተንታኞች ማሳሰባቸው እንዲሁም ትራምፕን ጨምሮ የቡድን 7 አባል ሀገራት መሪዎች ዩክሬንን ለመደገፍ መስማማታቸው የዛሬው የዜና መጽሔት ዝግጅታችን የሚያተኩርባቸው ጉዳዮች ናቸው። ሳምንታዊው ከኢኮኖሚው ዓለም የኢትዮጵያ መንግስት 20 ቢሊዮን ብር ለድጎማ ካዘጋጀለት ነዳጅ 235.6 ቢሊዮን ብር ታክስ መሰብሰብ መፈለጉን ያስቃኘናል። ሳይንስና ቴክኖሎጂ ደግሞ ቻት ጂፒቲ ላይ ካተኮረ ዝግጅት ጋር ይጣበቀናል። አሁን በቀጥታ ወደ ዓለም ዜና ወስዳችኋለሁ። ነጋሽ ያቀርብልናል።
0: የዲደብሊው ዜና
2: በቅድሚያም ርዕሶቹን እነሆም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢትዮጵያ በአባይ ወንዝ ላይ ያስገነባቸው የህዳሴ ግድብ ግብፅን ለብዙ ችግሮች አጋልጧል አሉ። ትራምፕ የግብፅ አቻቸውን ዛሬ ሲያነጋግሩ እንዳሉት መስተዳድራቸው ሁለቱን አገራት ለማግባባት እንደገና እንደሚጥር አስታውቀዋል። በ13 ሀገራት ወይም ግዛቶች የሚኖር በመቶ ሚሊዮን የሚቆጠር ህዝብ አስቸኳይ እርዳታ ካላገኘ ለአስከፊ ረሃብ እንደሚጋለጥ የተባበሩት መንግስታት ሁለት ድርጅቶች አስታወቁ። ድርጅቶቹ በጋራ እንዳሉት ሱዳን፣ ሶማሊያና ጋዛን ጨምሮ ለችግር የተጋለጡ 266 ሚሊዮን ሰዎች በቂ እርዳታ አያገኙም። የቡድን 7 አባል ሀገራት መሪዎች በማደግ ላይ ባሉ ሀገራት ላይ ያለውን ዕዳ ለማቃለል ቃል ገቡ። የ7ቱ ሀገራት መሪዎች የ3 ቀናት ጉባኤያቸውን ዛሬ አጠናቀዋል። ዜናው በዝርዝር። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢትዮጵያ የህዳሴ ግድብን በመገንባቷ ሰበብ በድጋሚ ወቀሷት። ትራምፕ ዛሬ የግብፅ ፕሬዚደንት አብዱልፈታህ አልሲሲን ሲያነጋግሩ ኢትዮጵያ በአባይ ወንዝ ላይ ግድብ በመስራቷ ግብፅ ብዙ ችግር አጋጥሟታል ብለዋል። ችግሩን ለማስወገድ ትራምፕ ከዚህ ቀደም መሞከራቸውን ጠቅሰው ይሁንና አሜሪካ ውስጥ በተደረገው የተጭበረበረ ባሉት ምርጫ ሌላ ሰው በመተካቱ ጥረቱ አለመቀጠሉን አስታውቀዋል።
3: ንግድን ጨምሮ በብዙ ጉዳዮች ላይ እንነጋገራለን። ከግብጽ ጋር ብዙ የንግድ ልውውጥ እናደርጋለን። ይህንን እንነጋገራለን። የአባይ ጉዳይን አንስተንም እንነጋገራለን። አባይ የሚያስገነብረበት ውሃ እየቀነሰ ነው። እዚህ የምንነጋገረው ጉዳይ ይህ ነው። ትክክል። ኢትዮጵያ ውስጥ ግድብ ተገንብቷል። ግድቡ ለግብጽ ብዙ ችግሮች እያስከተለ ነው። በደንብ አውቃለሁ። አስማምቼ ነበር። ከዚያ የተጭበረበረ ምርጫ ተደርጎ የሆነ ሰው መጣ። ስለ ሁኔታው ምንም አያውቁም ነበር። አዎ፣ ለምንም ነገር መፍትሄ አይሰጡም። ግን እንደገና ጉዳዩን አንስተን መፍትሄ መስጠት የምንችል መሆኑን እናያለን።
2: ኢትዮጵያ በአባይ ወንዝ ላይ ባስገነባቸው ግዙፍ የኤሌክትሪክ ኃይል ማመንጫ ግድብ ሰበብ ከግብፅና ሱዳን ጋር የገጠመችውን ውዝግብ ለማስወገድ 3ቱ ሀገራት በትራምፕ ሸምጋይነት ጭምር ለተከታታይ ዓመታት ቢደራደሩም እስካሁን አልተስማሙም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ልክ እንደ ዛሬ ሁሉ ባለፈው ጥር የግብፅን ፕሬዚደንት አብዱልፈታህ አልሲሲን ሲያነጋግሩ ተመሳሳይ ነገር ብለውም ነበረ። የእስራኤል ጦር ኃይል ራሷን የሶማሊላንድ ሪፐብሊክ ብላ የምትጠራውን ግዛት ወታደሮችና ፖሊሶችን እንደሚያሰለጥን የግዛቲቱ መከላከያ ሚኒስትር አመኑ። እስራኤል ባለፈው ታህሳስ የመንግስትነት ተውቀና በሰጠቻት ሶማሊላንድ ውስጥ የጦር ሰፈር መመስረቷ በሰፊው ይነገራል። ቴል አቪቭ ውስጥ በሚደረግ የንግድ ጉባኤ ላይ የተካፈሉት የሶማሊላንድ መከላከያ ሚኒስትር መሐመድ ዩሱፍ አሊ ዛሬ እንዳሉት ግን ሶማሊላንድ ውስጥ የእስራኤል ጦር ሰፈርም ሆነ ጦር ሰፈር ለመክፈት የሚደረግ ድርድር የለም። ይሁንና የእስራኤል ጦር ኃይል ለሶማሊላንድ የጦርና የፖሊስ ሰራዊት አባላት ስልጣን እየሰጠ መሆኑን ሚኒስትሩ አምነዋል። ሮይተርስ ዜና አገልግሎት እንደዘገበው በሶማሊላንድ የእስራኤል አምባሳደር ማይክል ሎቲም እስራኤል ሶማሊላንድ ውስጥ ጦር ሰፈር መስርታለች የሚለውን ዘገባ ማረጋገጥም ሆነ ማስተባበል አልፈለጉም። እንደ ግሪጎሪያኑ አቆጣጠር በ1991 ከሶማሊያ ፌዴራል ሪፐብሊክ ለተገነጠለችው ስልታዊት ሶማሊላንድ እስካሁን የመንግስትነት ዕውቅና የሰጠች ብቸኛ ሀገር እስራኤል ናት። ጦርነት ግጭትና የተፈጥሮ አደጋ በመሰቃቀላቸው ሀገራትና አካባቢዎች የሚኖር በብዙ መቶ ሚሊዮን የሚቆጠር ህዝብ ረሃብ እንደሚያሰጋው የተባበሩት መንግስታት ሁለት ድርጅቶች አስታወቁ። የዓለም ምግብ ድርጅትና የዓለም የምግብና እርሻ ድርጅት ዛሬ በጋራ እንዳስታወቁት ለረሃብ በተጋለጡ 13 አካባቢዎች ወይም ሀገራት የሚኖር በሚሊዮን የሚቆጠር ህዝብ ለህይወቱ የሚያሰጋ ረሃብ ተጋርጦበታል። የሁለቱ ድርጅቶች ኃላፊዎች በጋራ እንዳሉት ለምግብ እጥረት ለተጋለጡ ሰዎች ይሰጥ የነበረው እርዳታ እንደ ግሪጎሪያኑ አቆጣጠር ከ2022 ጀምሮ 60% ያክል ቀንሷል። በግጭቶች መባባስና በእርዳታው መቀነስ ምክንያት በግሪጎሪያኑ አምና ወይም 2025 266 ሚሊዮን ህዝብ በቂ የምግብ እርዳታ አላገኘም። እስራኤልና ዩናይትድ ስቴትስ ኢራንና ሊባኖስ ውስጥ የከፈቱት ጦርነትና አጸፋው እናም የኢቦላ በሽታ መዛመት የእርዳታ ፈላጊውን ቁጥር ማናሩን ሁለቱ ድርጅቶች አስታውቀዋል። በተለይ ሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ሰሜናዊ ናይጄሪያና ጋዛ የሚኖረው ችግረኛ ህዝብ ከያዝነው ወር ጀምሮ እርዳታ ካልደረሰው የሰዎች ሞት ሊከተል ይችላል እንደ ድርጅቶቹ። ይህ ዶቼ ቬለ ነው። የቡድን ሰባት አባል ሀገራት ከፍተኛ የብድር ጫና ያለባቸውና በማደግ ላይ ያሉ ሀገራትን ዕዳ ለማቃለል እንደሚጥሩ አስታወቁ። ኤቪየን ሌስ ባይንስ ፈረንሳይ በተሰየመው የቡድን ሰባት ጉባኤ ላይ የተካፈሉት መሪዎች በጋራ መግለጫቸው እንዳሉት አዲሱ የዕዳ ማቃለያ ዕቅዳቸው ድሆቹን ብቻ ሳይሆን መካከለኛ ገቢ ያላቸውን ሀገራትንም የሚጨምር ነው። የትብብር በተባለው የጉባኤው ጎን ጉባኤ ኬንያ፣ የግብፅ፣ የብራዚልና የደቡብ ኮሪያ መሪዎች ተካፍለውም ነበረ። ጥናቶች እንደሚጠቁሙት እንደ ግሪጎሪያኑ አቆጣጠር በ2025 በማደግ ላይ ላሉት ሀገራት የተሰጠው የልማት እርዳታ 174.3 ቢሊዮን ዶላር ብቻ ነው። እርዳታው በፊት ይሰጥ ከነበረው በ23 ከመቶ ቀንሷል። ለእርዳታው መቀነስ ዋናው ምክንያት ዩናይትድ ስቴትስ ትሰጥ የነበረውን እርዳታ የፕሬዚደንት ዶናልድ ትራምፕ አስተዳደር በማቋረጡ ወይም በመቀነሱ ነው። የቡድን ሰባት አባል ሀገራት በአሁኑ ጉባኤያቸው የድሆቹን ሀገራት ዕዳ ለማቃለል ቃል ቢገቡም የሚቀንሱትን ወይም የሚሰርዙትን የብድር መጠን ግን አላሳወቁም። የቡድን ሰባት አባል ሀገራት መሪዎች ኤቪየን ሌስ ባይንስ ውስጥ ያደረጉት የሶስት ቀናት ጉባኤ ዛሬ ተጠናቋል። እያሰጋ የመጣው የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንተለጀንስ መስፋፋት፣ ቁጥጥሩ ቴክኖሎጂውን በአብዛኛው አሜሪካኖች መያዛቸውና የሌሎቹ ሀገራት ድርሻን አንስተው ተነጋግረዋል። ከቻይና ጋር ያላቸው የንግድ ልውውጥ፣ በማደግ ላይ ላሉ ሀገራት የሚደረገው ድጋፍ፣ የምጣኔ ሀብት እድገትን ማፋጠንና የጋራ ትብብርን ማሳደግ መሪዎቹ ከተነጋገሩባቸው ርዕሶች ተጠቃሾች ናቸው። ዋነኞቹ ጉዳዮች ግን ዩናይትድ ስቴትስና ኢራን ያደረጉት ስምምነት፣ የሩሲያና የዩክሬን ጦርነትና ለዩክሬን የሚሰጠው ድጋፎች ነበሩ። ከጉባኤው በፊት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከኢራን ጋር በገጠሙት ጦርነት የሀገራቸው ወዳጅ ሀገራት አሜሪካንን ባለመደገፋቸው ሌሎቹን መሪዎች ይሳደቡ ወይም ይተቻሉ ተብሎ ተፈርቶ ነበረ። የጉባኤውን ተሳታፊዎችም ሲበዛም ሲያሳስብ ነበረ። ይሁንና ጉባኤውን የተከታተለው የኤፒ ጋዜጠኛ እንደታዘበው ከኢራን ጋር ባደረጉት ስምምነትና በ80ኛ ልደታቸው በዓል ማግስት ፈረንሳይ የገቡት ትራምፕ ቀለል ዘና ብሏቸው ነበር። የፈረንሳው ፕሬዝዳንት የኢማኑኤል ማክሮ መስተንግዶ የጀርመን መራሄ መንግስት ፍሬድሪሽ ሜርስ ለትራምፕ ያበረከቱት የማሊያ ስጦታም የ80 ዓመቱን አዛውንት ቁጣ ለማለዘብ ረድቷል ባይ ነው ጋዜጠኛው።
4: But at the G7 summit that page may perhaps
3: የቡድን ሰባት ጉባኤ በፊት የነበረውን ገጽ የቀየረ መስሏል። ትራምፕ ከዚህ ቀደም ለውድቀቴ ታሰራላችሁ ይሉት የነበረውን ነገር አልደገሙትም። ሌሎቹ መሪዎችም የትራምፕን ቁጣ ለማርገብ ብዙ ጥሯል። በቅርቡ ከትራምፕ ጋር በጣም የተካረረ ቃላት የተለዋወጡት የጀርመን መራሄ መንግስት ፍሬድሪሽ ሜርስ ለትራምፕ የሰጡት የእግር ኳስ መለያ ውጥረቱን ለማርገብ እንደ አብነት የሚታይ ነው።
2: ዩናይትድ ስቴትስ እና ኢራን ጦርነት ለማቆም ያደረጉትን ስምምነት በትክክል ገቢር እንዲያደርጉ ቻይና አሳሰበች። የቻይና ውጭ ጉዳይ ሚኒስትር ዋንግ ዩ ለኢራን አቻቸው ሰይድ አባስ አራክቺ ዛሬ በስልክ እንደነገሩት የሰላም ብርሃን ፈንጥቋል። የፈነጠቀውን ብርሃን እንዲሰፋና እንዲጠናከር ሁለቱ ሀገራት ያደረጉትን ስምምነት ከልብ ገቢር ማድረግ አለባቸው ዋንግ እንዳሉት። የኢራን የቅርብ የንግድ ተሻራኪ ቻይና የኢራንን ህጋዊና ፍትሃዊ አቋምና ሉዓላዊነቷን ለማስከበር ያደረገችውን ጥረት ስትደግፍ እንደነበረ ውጭ ጉዳይ ሚኒስትር ዋንግ ተክሰዋል። የቤጂንግ ተገቢ ድጋፍ ወደፊትም እንደሚቀጥል አስታውቀዋል። ዩናይትድ ስቴትስና ኢራንን የሸመገለ ቸው ፓኪስታን ለሽምግልናው መሳካት የቤጂንግ ድጋፍ እንዳልተለያት አስተውቃለች አመስግናም ነበር። ይህ ዶች ቬለ ነው። ዘናውን ለማብቃት እርሶቹን በድጋሜ ላስተዋውሳችሁ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢትዮጵያ በአባይ ወንዝ ላይ ያስገነባቸው የህዳሴ ግድብ ግብጽን ለብዙ ችግሮች አጋልጧል አሉ። ትራምፕ የግብጻቻቸውን ዛሬ ሲያነጋግሩ እንዳሉት መስተዳድራቸው ሁለቱን ሀገራት ለማግባባት በድጋሚ እንደሚጥር አስታውቀዋል። በ13 ሀገራት ወይም ግዛቶች የሚኖር በመቶ ሚሊዮን የሚቆጠር ህዝብ አስቸኳይ እርዳታ ካላገኘ ለአስከፊ ረሃብ እንደሚጋለጥ የተባበሩት መንግስታት ሁለት ድርጅቶች አስታወቁ። ድርጅቶቹ እንደሚሉት ሱዳን፣ ሶማሊያና ጋዛን ጨምሮ ለችግር የተጋለጡ 266 ሚሊዮን ሰዎች በቂ እርዳታ አያገኙም። የቡድን ሰባት አባል ሀገራት መሪዎች በማደግ ላይ ባሉ ሀገራት ላይ ያለውን ዕዳ ለማቃለል ቃል ገቡ። የሰባቱ ሀገራት መሪዎች የሶስት ቀናት ጉባኤያቸውን ዛሬ አጠናቀዋል። የዜናው መልእክት የስካሁኑ ነበር።
1: የዓለም ዜና ያቀረበልንን ነጋሽ መሐመድን አመሰግናለሁ።
0: የዜና መጽሔት
1: በትግራይ ክልል ቀጣይ ጦርነት እንዳይቀሰቀስ ምን ይደረግ? የኢትዮጵያ ብሔራዊ ምርጫ ቦርድ የቁጫ ህዝብ ዲሞክራሲያዊ ፓርቲና ቤቱታ ውድቅ ማድረጉ፣ ዩናይትድ ስቴትስ እና ኢራን ደረሱበት የተባለው ስምምነት አፍሪካን እንዳያዘናጋ ተንታኞች ማሳሰባቸው፣ እንዲሁም የቡድን ሰባት አባል ሀገራት የመሪዎች ጉባኤ ዩክሬንን ለመደገፍ ያሳለፈው ውሳኔ በዛሬው የዜና መጽሔት ዝግጅታችን የሚተነተኑ ርዕሶች ናቸው። ወደ መጀመሪያው ዘገባችን ስናልፍ ያለ ፌደራል መንግስቱ ቀና በትግራይ ክልል መንግስታዊ መዋቅሩን ተቆጣጥሮ የሚገኘው ህዝባዊ ወያኔ ሓርነት ትግራይ ህወሓት የፌደራል መንግስትን በሌላ ያውዳሚ ጦርነት ዝግጅት እየከሰሰው ነው። ህወሓት በፌደራል መንግስት ላይ ባቀረበው በዚህ ክስ የኢትዮጵያ ፌደራላዊ መንግስት ባለስልጣናት በትግራይ ላይ የድሮን ጥቃቶችን እየፈጸሙ የወታደራዊ ዘመቻ ዝግጅት እያደረጉና ወደ ክልሉ የሚገባ ነገር እንዳይኖር እየሰሩ ነው ብሏል። የፌደራል መንግስት ባለስልጣናት በበኩላቸው ህወሓትን በጦርነት እንቅስቃሴ ይከሳሉ። በክልሉ ያለውን ፖለቲካዊ ሁኔታ በቅርበት የሚከታተሉ ተንታኞች እንደሚሉት ግን ጦርነቱ እንዳይካሄድ ሁነኛ ውይይት ማድረግ ያስፈልጋል። ስዩም ጌቱ ተጨማሪ ዘገባ አለው።
5: ህዝባዊ ወያኔ ሓርነት ትግራይ ህወሓት ከሁለት ቀናት በፊት ሰኞ ባወጣው ይፋዊ መግለጫ በብልጽግና ፓርቲ የሚመራው የኢትዮጵያ ፌደራላዊ መንግስት አሁናዊ የጦርነት ከበሮ እየመታ ይገኛል በማለት ለሌላኛው ዙር ደም አፋሳሽ ጦርነት ዝግጅት በማድረግ ከሷል። እንደ ህወሓት መግለጫ የፌደራል መንግስት በትግራይ በተለያዩ አካባቢዎች የድሮን ጥቃት እየፈጸመ ይገኛል። በኢትዮጵያ ፌደራል መንግስት ህገወጥ ተደርጎ የሚታይና በምርጫ ቦርድ እውቅና የተነፈገው ፓርቲው የፌደራሉ መንግስት በሺዎች የተፈናቀሉትን የሀገር ውስጥ ተፈናቃዮች ወደ ቀያቸው ከመመለስ ይልቅ ወደ ትግራይ መድኃኒትን ጨምሮ መሰረታዊ ቃዎችና አገልግሎቶች እንዳይገቡ ከበባ በማድረግ ላይ ይገኛል ሲልም ወቅሷል። የፌደራል መንግስት በፊናው ህዋትን በተደጋጋሚ የጦርነት እንቅስቃሴ በማድረግና የፌደራሉ መንግስት ላይ ጦርነት ለመክፈት ዝግጅት ላይ በመሆን ይከሳዋል። በቅርቡ እንኳን የጠቅላይ ሚኒስትሩ የአፍሪካ ቀንድ ጉዳዮች አማካሪ አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አቶ ሬድዋን ሁሴን በአልጀዚራ ያጋሩ ጽሁፍ ለዚህ ማሳያ ነው። ባለስልጣናቱ በጽሁፉ የህዋት ጽንፈኛ ቡድን የፕሪቶሪያ የሰላም ስምምነት በመጣስ ከኤርትራ ጋር በማበር በአጭር ቀናት ውስጥ ጥቃት ሊሰነዝር ዝግጅት እያደረገ ነው ሲሉ ክስ አቅርበዋል። በትግራይ ክልል አሁን ላይ እየተስተዋለ ላለው የፖለቲካ ትኩሳት በሁሉም አቅጣጫ ወደ መፍትሄ እየወሰደ ያለውን ነገር እየተመለከትን አይደለም ሲሉ አስተያየታቸውን ለዶችቬሌ የሰጡ የክልሉን ፖለቲካዊ ሁኔታ በቅርበት የሚከታተሉት ፖለቲከኛና የፖለቲካ ተንታኝ አቶ መስፍን ደሳለኝ
6: ለችግሩ መፍትሄ የሚሆን ነገር ግን ያየን አይደለም። ከሁሉም አቅጣጫ እንግዲህ ሶስተኛ ወይም ገለልተኛ ወገን ወይም ዓለም አቀፍ ማህበረሰቡ በተለያየ መንገድ ይሄ ጉዳይ በጣም ያገባናል የሚሉ ችግሩ እንዳይባባስና ሌላ ጣጣ እንዳያመጣ በዚህ ጉዳይ ውስጥ መፍትሄ መጣት አለበት ብሎ የሚያስቡ አካላት ካሉ ማደራደር ወይም ሌሎች ፖለቲካዊ መፍትሄዎች የሚደረጉበት መንገድ ካለ አንድ ነገር ነው። ከዛ ውጭ ግን እንግዲህ ተወጣጥሮ ስላለ ወደ ጦርነት የሚገቡበት እድል ግን ሰፊ መስሎ ይታየኛል።
5: አቶ መስፍን እንደሚሉት ምንም እንኳን መጠኑ ሊበላለጥ ቢችልም ችግሮች ከሁለቱም አቅጣጫዎች ይስተዋላሉ። ሆኖም አንዱ ሌላውን ተወቃሽና ተከሳሽ ከማድረግ ይልቅ ለድርድር የሚበጅ ቀዳዳ በመፈለግ ግጭቱን ማስቀረት የሚያስችል መንገድ ላይ መጠመድ ለሁሉም የሚበጅ እንደሚሆንም እምነታቸውን ገልጸዋል።
6: በኢትዮጵያ ፖለቲካ ውስጥ ይሄ የተለመደ በጣም መጥፎ ባህል ማለት ራስ መጥተህ ጩኸትን ለቅሶን መቀማት የሚባለው ነገር ማለት አንተን የችግሩ አካል ሆነ እያለ ሌላው ወገን ነው የችግሩ ዋናው አካል ብለህ አንዱን አንዱን መክሰስ የቆየ ችግር ነው። በዚህ መንገድ ደግሞ ሊፈታ አይችልም። ምናልባት መሆን የሚችል ያለበት ፌዴራል መንግስቱን የህወሓት ኃይሎቹን ራሳቸውን የራሳቸውን ጥፋት ወይ የራሳቸውን ድክመት መቀበል መቻል አለባቸው ማለት መፈታት በሚችልበት መንገድ ወይም እውነት እዛ ላይ ትኩረት ተደርጎ ከመካሰስ ውጭ የህዝቡን ችግር በዘላቂነት የሚፈታ በሚችለው ፖለቲካዊ መፍትሄዎች ምጃዎች መወሰድ አለባቸው እንጂ በዛም ግጭት አለ፣ በዛም ትንኮሳዎች አሉ። እነዚህ ነገሮች መካሰሱ ምንም ጥቅም ያላቸው አይመስለኝም። ለመፍትሄ ተረጋግተው የነበሩ ችግሮችን ተቀብለ የመፍትሄ አቅጣጫ ማስቀመጥ የተሻለ መስሎ የሚሰማኝ እንጂ ምናልባች ደረጃው ሊለያይ ይችላል እንጂ በሁለቱም ሳይዶች ችግሮች አሉ።
5: የኢትዮጵያ ፌዴራል መንግስት የጥፋት ኃይሎች ያሏቸው አካላት ባዳን ካሏቸው የውጭ ጠላት ጋር በማበር ጽምዶ የሚል ቁርኝት በመፍጠር እኩይ የጥፋት ዝግጅት ፈጽመዋል ሲል ተከሳሽ ከሚያደርጋቸው የታጠቁ አካላት አንዱ ህወሓትን ነው። በቅርቡ እንኳን የጠቅላይ ሚኒስትር ጽህፈት ቤት ባወጣ ይፋዊ መግለጫ ምርጫውን በማደናቀፍ በመጣር እነዚህን ጽምዶ ብሎ የጠራቸውን አካላት ከሷል። ህወሓት በሰሞነኛው መግለጫውን እንዳብራራው ግን የፌዴራል መንግስት በቅርቡ ባወጣው መግለጫ የትግራይ ኃይሎች በጦርነት ናፋቂነት መክሰሱ ለራሱ የሚያደርግ የጦርነት ዝግጅት ግልባጭ ነው ሲል ሞግቶት ያቻል። በዚህም ልዩነቶችን በሰላማዊ ንግግርና ውይይት የመፍታት መንገድን እንደሚደግፍ የጠቆመው ህወሓት በሌላ በኩል ራስን ለመከላከል ላለው ዓላማ ማህበረሰቡ እንዲዘጋጅ ጥሪ አቅርቧልም። የፖለቲካ ተንታኙ አስተያየት ሰጪው አቶ መስፍን ደሳለኝ እንደሚሉት ግን
6: የተደራጀው የፖለቲካ ኃይል ነው የሚወስነው እንጂ ማህበረሰቡ በፍጹም ጦርነት ውስጥ የመግባት ምንም አይነት ፍላጎት የለው። ህዝቡ በነበረው ጦርነት ተፈላጅቷል። በኢኮኖሚም ደቋል። ከፍተኛ የፖለቲካ ቀውስ ውስጥ ነው ያለው። ግማሹ የተሰደደ ነው፣ ወደ ውጭም ወደዚህም እየመጣ ነው። ይሄ የሚባል ተስፋ ጨልሞ ነው ያለው እና ህዝቡ

0: ኑሳኔ እንዳልተቀበለው የጠቀሰው ፓርቲው ጉዳዩን ወደ መደበኛ ፍርድ ቤት እንደሚወስድ አሳውቋል። ሸዋንግዛው ወጋየው ዝርዝር ዘገባ አለው።
1: የቁጫ ህዝብ ዲሞክራሲያዊ ፓርቲ በ7ኛው ጠቅላላ ምርጫ እጩዎቹን አቅርቦ የተወዳደረው በጋሞ ዞን ቁጫ ምርጫ ክልል ነው። ነገር ግን ፓርቲው በምርጫ ላይ ታይቷል ያላቸውን የምርጫ ግጥሰቶች ለኢትዮጵያ ብሔራዊ ምርጫ ቦርድ ቅሬታውን ያቀረበው ባለፈው ግንቦት 24 የተካሄደውን የድምጽ አሰጣጥ ሂደት ተከትሎ ነበር። የቅሬታው መነሻ በቁጫ ምርጫ ክልል የምርጫ ህግን የተላለፉ የመራጮችን ነጻነትና ምስጢራዊነት የጣሱ ድርጊቶች ተፈጽመዋል የሚል ነው። በዚህ ምክንያት በአካባቢው የተካሄደው ምርጫ እንዲሰረዝ ሲል ነበር ፓርቲው ጥያቄውን ለቦርዱ ያቀረበው። የቀረበለትን ቅሬታ መመርመሩን ትናንት ማክሰኞ በጻፈው ደብዳቤ ያስታወቀው የብሔራዊ ምርጫ ቦርድ ፓርቲው ምርጫው እንዲሰረዝ ሲል ያቀረበውን አቤቱታ ውድቅ ማድረጉን ገልጿል። ቦርዱ የፓርቲውን ጥያቄ ሳይቀበለው የቀረው ቅሬታው በበቂ ማስረጃ ያልተደገፈ በመሆኑ ነው ብሏል። ፓርቲው ባቀረበው የቅሬታ አቤቱታ ላይ የቦርዱን ውሳኔ አስመልክቶ አስተያየታቸውን ለዶቼ ቬለ የሰጡት የቁጫ ህዝብ ዲሞክራሲያዊ ፓርቲ ጽህፈት ቤት ኃላፊ አቶ ባንዲራ በላቸው ተከታዩን ብለዋል።
2: ደብዳቤው የሚገልጸው ነገር በርካታ ቅሬታዎችን ነው ለቦርዱ እኛ ያስገባ ነው። ከምርጫ ሂደት ጋር ተያይዘው የትኛው ቅሬታ እንደሆነ በዚህ ቀን በዚህ ቁጥር በዚህ ያቀረባቸው አቤቱታ የሚል ነገር የለው ደብዳቤ ላይ።
1: ፓርቲው ያቀረበው ቅሬታ በበቂ ማስረጃ ያልተደገፈ ነው በሚል በቦርዱ በቀረበው ምላሽ ዙሪያም የፓርቲው ጽህፈት ቤት ኃላፊ ይህን ብለዋል።
2: በትክክል እኛ እዛ ላይ የሆነው ነገር በዝርዝር አቅርበናል። የሄደው አካልም ምስክሮቻችን በወሰደው ቃል በዝርዝር ተረጋግጧል። ይሄ አንደኛ በምርጫ የተፈጸመው የብዙዎች ድምፅን ወክሎ ጥቂት ግለሰቦች የመረጡት ምርጫ ስለሆነ በፎረንሲክ ምርመራ እንዲረጋገጥ ነው ለቦርዱም ያቀረብ ነው። ይሄ ምርመራ አልተደረገም። ስለዚህ ምርመራው በሰለጠነ በረቀቀ ሁኔታ የተሰራውን የምርጫ አዋጅ ጥሰትን በሚመጥን ልክ ተጨማሪ ምርመራ ያስፈልጋል። ጣት አሻራ እንዲመረመር የጠየቅነውን አቤቱታ ቦርዱ በሚመለከተውና ስልጣን ባለው አካል እንዲመረመር አላስቻለም። ስለዚህ ይሄ የቦርዱ ምርመራ ውጤት ወይም በመረጃ የተደገፈ አይደለም ሊያስብለው የሚችል ምንም አይነት ምክንያት የለውም። የኛ ያቀረብነውን የምርመራ ሂደቶችን አሟልቶ ቦርዱ ያልመረመረ ስለሆነ ይህንን የቦርዱን ደብዳቤ እውቅና ሰጥተን የምንቀበለው ጉዳይም ውሳኔውን
1: አቶ ባንዲራ በቦርዱ ውሳኔ መነሻነት ፓርቲያቸው በቀጣይ ይከተላል ያሉትን አቅጣጫ ጠቅሰዋል።
2: በቀጣይ የምናደርገው ነገር ምንድን ነው? ውሳኔው ክፍተቱን ቦርዱን ማብራሪያ የምንጠይቀው ነገር ይኖራል። አልፎም ደግሞ በህግ መንገድ የሚቀሩን ጉዳዮችን ወደፊት መሄድ የምንችልባቸው እርከኖች ስላሉ እነዛን እርከኖችን ለመሄድ ያው የህግ ባለሙያዎቻችን በአሁኑ ሰዓት በዚህ ጉዳይ አስቸኳይ ስብሰባ እያደረጉ እየተመካከሩ ያሉበት ሁኔታ ስላለ በቀጣይ የህዝቡን ድምፅ የፓርቲያችንን ዓላማ ለማሳካት ሰላማዊ ዴሞክራሲያዊ ሂደትን ተከትለን ወደ መደበኛ ፍርድ ቤት ጉዳዩን የምንወስደው ነው የሚሆነው።
1: ግንቦት 24 በተካሄደው 7ኛው ጠቅላላ ምርጫ ገዢው ፓርቲን ጨምሮ ተፎካካሪ ፓርቲዎችና የግል እጩዎች አለን የሚሏቸውን ቅሬታዎች ለቦርዱ ማቅረባቸው ይታወቃል። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ከቀናት በፊት በሰጡት መግለጫ ላይ ይህንኑ አረጋግጠዋል።
3: በድምሩ ወደ 120 በሚሆኑ ምርጫ ክልሎች ላይ በፓርቲዎችና በግል እጩዎች ቅሬታ ቀርበዋል ማለት ነው። እንግዲህ ይህንን ቅሬታ በቦርዱ የተመደቡት የህግ ባለሙያዎች የማጣራት ስራ እየሰሩ ነው። ሰነድ እየመረመሩ ነው። የምስክርነት ቃል እየተቀበሉ ነው። የመጡት ሰነዶች እንግዲህ የማስረጃ ሰነዶች ይሆናሉ። አንዳንዶቹ ቪዲዮዎች ይሆናሉ። እነሱንም እንግዲህ በማገናዘብ የራሳቸውን አስተያየት የህጉን መሰረት በማድረግ ለቦርዱ ያቀርባሉ ማለት ነው። እንግዲህ የኢትዮጵያ ብሔራዊ ምርጫ ቦርድም ይህንን መሰረት በማድረግ ውሳኔ ይሰጣል።
1: ለዶቼ ቬለ ሸዋንግዛ ወጋየው ከሐዋሳ።
0: አድማጮች የምትከታተሉት ከዶቼ ቬለ የሚተላለፍላችሁ የዜና መጽሔት ዝግጅታችን እንደቀጠለ ነው። ዩናይትድ ስቴትስ እና ኢራን ደረሱበት የተባለው ስምምነት አፍሪካን እንዳያዘናጋ ተንታኞች ያቀረቡት ማሳሰቢያ ይመለከታል ቀጣዩ ቅንብራችን። የአፍሪካ ሀገራት ዩናይትድ ስቴትስ እና ኢራን ደረሱበት በተባለው ስምምነት ምክንያት መዘናጋትና ቀውስን የመቋቋም ስራን ማቆም እንደሌለባቸው የአህጉሪቱ የጸጥታ ጉዳዮች ተንታኞች አሳስበዋል። ስምምነቱ ቢጸና እንኳን ውጤቱ በፍጥነት ሊታይ እንደማይችል ዶቼ ቬለ ያነጋገራቸው የጸጥታ ተንታኝ ተናግረዋል። ስምምነቱን ከቃል ኪዳን ቀለበት ጋር ያነጻጸሩት ሌላ ተንታኝ ደግሞ ጋብቻው ከመፈጸሙ በፊት ቃል ኪዳኑ ሊፈርስ ይችላል ብለዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኮልናል።

0: ዩናይትድ ስቴትስ እና ኢራን በመካከለኛው ምስራቅ ሲካሄድ የቆየውን ጦርነት ከመያስቆም ስምምነት ላይ መድረሳቸውን ያስታወቁት በያዝነው ሳምንት መጀመሪያ ነው። ለ60 ቀናት የሚቆይ የተኩስ አቁምና የሆርሙዝ ወሽመጥ መከፈትን አካቷል የተባለው ስምምነት በተለያዩ የዓለም አካባቢዎች በርካታ አስተያየቶችን አስከትሏል። የግጭቱ ገፈት ቀማሽ ሆና በቆየችው አፍሪካም ስምምነቱ ከፍተኛ ትኩረት እንደተሰጠው እየታየ ነው። በእንግሊዝኛ ምህጻረ ቃል ISS ተብሎ በሚጠራው የጸጥታ ጥናት ተቋም ተመራማሪ የሆኑትና በፕሪቶሪያ የሚገኙት ፕሪያል ሲንግ እንደሚሉት አፍሪካውያን ለስምምነቱ የሰጡት ትኩረት ግጭቱ ያስከተለ ካለው ጫና የመነጨ ነው።
1: The African continent has been massively hit by the fallout of the conflict. The fallout has been
0: የአፍሪካ አህጉር በጦርነቱ ውጤቶች በከፍተኛ ሁኔታ ተጎድቷል። የጦርነቱ ውጤትና ጉዳቱ በጣም ይታወቃል። ከፍተኛ የነዳጅና የማዳበሪያ ዋጋ ጭማሪ አጋጥሞናል። ከዚህ ጋር የተያያዘ ሁሉም አይነት የዋጋ መናርና የኑሮ ውድነት ተከስቷል። ግጭቱን ለመፍታት የሚደረግ ማንኛውም እንቅስቃሴ ተቀባይነት ያለው ነው። በተለይ ደግሞ የኢኮኖሚ ጫናዎችን ለማቃለልና ለማረጋጋት
1: Any movements toward a resolution of the conflict should be welcomed.
0: የካቲት 21 ቀን 2018 ዓ.ም ምረት ዩናይትድ ስቴትስና እስራኤል በኢራን ላይ የከፈቱት ጥቃት፣ ኢራንን በበኩሏ የወሰደችው ያጸፋ ጥቃት፣ በተለይም የሆርሙዝ ወሽመጥ መዘጋትና ከዛም በኋላ የቀጠለው ግጭት የዓለምን የኢኮኖሚ እንቅስቃሴ አስተጓጉሏል። በአፍሪካ ሀገርም የነዳጅ ጥረት አስከትሏል። የመሰረታዊ ሸቀጦች ዋጋም እንዲንራ አድርጓል። የዚህ ምክንያቱ ደግሞ የአፍሪካ ሀገራት የዚህ አይነቱን ቀውስ ለመቋቋም የሚያስችል ዝግጅት አለማድረጋቸውና በተለይ ከነዳጅና ከማዳበሪያ አቅርቦት አንጻር በሌሎች የዓለም አካባቢዎች ላይ ያላቸው ጥገኝነት መሆኑን የጸጥታ ጉዳይ ተንታኞች ይናገራሉ። ይፋ የተደረገው ስምምነት ተስፋ የሚሰጥ መሆኑን የሚገልጹት እነዚሁ ተንታኞች ተስፋው ግን በልክ መሆን እንዳለበት ይመክራሉ። የመካከለኛውን ምስራቅ ጦርነት ተከትሎ እንደዚህ አይነት ቀውሶችን ለመቋቋም የሚያስችሉ ስራዎች በተለያዩ የአፍሪካ ሀገራት ሲሰሩ መቆየታቸውን በእንግሊዝኛው ምህጻረ ቃል ISS በመባል በሚታወቀው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት ሞዝስ ኦኬሎ ጠቁመዋል። ሰሞኑን ይፋ የተደረገው ስምምነት ለአፍሪካ የሚኖረውን ፋይዳ በተመለከተ ላቀረብኩላቸው ጥያቄ የጽሑፍ ምላሽ የሰጡት ተመራማሪው ሂደቶችን በጥንቃቄ መከታተል እንደሚገባ አሳስበዋል። በሁለቱ ተፋላሚ ወገኖች ይፋ የተደረገውን ስምምነት ከቃል ኪዳን ቀለበት ጋር ያነጻጸሩት ኦኬሎ ጋብቻው ከመፈጸሙ በፊት ቃል ኪዳኑ ሊፈርስ ይችላል ብለዋል። እናም የአፍሪካ ሀገራት ቀውስን ለመቋቋም እየሰሩ ካሉት ስራ መዘናጋት እንደሌለባቸው አሳስበዋል። ይህንኑ ሐሳብ የሚያጠናክሩት ሲንግ የግጭቱ ተጽዕኖ ረዘም ላለ ጊዜ የሚቀጥል መሆኑን አስረድተዋል። ስምምነቱ ቢጸና እንኳን ውጤቱ በፍጥነት ሊታይ እንደማይችልም ያስጠነቅቃሉ።
1: I think the economic fallout of the conflict has a very long tail and the implications of the conflict will continue to be felt for months.
0: ግጭቱ በኢኮኖሚው ላይ ያለው ተጽዕኖ ረዘም ላለ ጊዜ የሚቆይ ይመስለኛል። እና የሆርሙዝ ወሽመጥ ቢከፈት እንኳን የኢኮኖሚው ተጽዕኖ ለበርካታ ወራት ይቀጥላል። ይህ የሚሆነው ደግሞ በዋነኛነት የነዳጅና የማዳበሪያ ዋጋዎች እንደዚሁም መሰል ነገሮች የሚኖራቸው ተጽዕኖ ለወራት የሚቀጥል በመሆኑ ነው። መተላለፊያው ነገ ቢከፈት እንኳን ግጭቱ የፈጠራቸው ጫናዎች በጣም ረዘም ላለ ጊዜ ይቀጥላሉ።
1: Even if the straits was opened immediately tomorrow, the pressures are still going to be felt for a very long time.
0: ዩናይትድ ስቴትስ እና ኢራን ደረሱበት የተባለው ስምምነት ዝርዝር ነጥቦች እስካሁን ይፋ አልተደረጉም። በቡድን 7 አባል ሀገራት ስብሰባ ላይ እየተካፈሉ የሚገኙት ፕሬዝዳንት ዶናልድ ትራምፕ ደግሞ ስምምነቱ የመግባቢያ ሰነድ እንጂ የተጠናቀቀ አይደለም ብለዋል። ስምምነቱን በተመለከተ የተሟላ ስዕል ማግኘት የሚቻለው በሚቀጥለው አርብ ይካሄዳል ከተባለው ይፋ የፊርማ ስነ ስርዓት በኋላ መሆኑን ሲንግ ይናገራሉ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዮሱፍ ሰሞኑን ባወጡት መግለጫ ዩናይትድ ስቴትስ እና ኢራን ይፋ ያደረጉትን ስምምነት በደስታ መቀበላቸውን ገልጸዋል። ሁለቱም ወገኖች ለስምምነቱ ሙሉ በሙሉ መተግበር ቁርጠኝነታቸውን እንዲያሳዩም ጥሪ አቀርበዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
2: በኤቪያን ሌበን ፈረንሳይ ለሶስት ቀናት የተካሄደው የቡድን 7 አባል ሀገራት የመሪዎች ጉባኤ ልዩ ልዩ ውሳኔዎችን በማሳለፍ ዛሬ ተጠናቋል። ከመካከላቸው በኢንዱስትሪ የበለጸጉት ሀገራት ከሩሲያ ጋር ጦርነት ለምታካሄደው ለዩክሬን ተጨማሪ ድጋፍ ለማድረግ ያሳለፉት ውሳኔ አንዱ ነው። አባል ሀገራቱ የዩክሬንን የአየር መከላከያና የኃይል አቅርቦትን ለማጠናከር ቃል ገብተዋል። ከዚህ ሌላ በሩሲያ ላይ ጫና ለማድረግም ዓለም አቀፉን ጥረት ይበልጥ ለማሳደግም ተስማምተዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የዩክሬኑን ጦርነት ለማስቆም ሩሲያ ስምምነት ላይ መድረስ አለባት ሲሉ አሳስበዋል። ይህን ለማሳካትም የተቻለኝን ሁሉ አደርጋለሁ ሲሉም ቃል ገብተዋል። ትራምፕ ከስምምነቱ በኋላ በሆርሙዝ ሰርጥ ነዳጅ ዘይት እንደልብ መተላለፍ ከጀመረ በኢራኑ ጦርነት ምክንያት ሩሲያ የተነሳላት ማዕቀብ ተመልሶ እንደሚጣልባትም ተናግሯል። በዚህ ውሳኔ ላይ የዋሽንግተን ዲሲውን ዘጋቢያችንን አበበ ፈለቀን ስቱዲዮ ከመግባቴ በፊት በስልክ አነጋግሬዋለሁ። አበበ፣ ፈረንሳይ ውስጥ ለሶስት ቀናት የተካሄደው የቡድን ሰባት ጉባኤ የተለያዩ ውሳኔዎችን በማሳለፍ ተጠናቋል። እንግዲህ ከመካከላቸው ሩሲያና ዩክሬንን የተመለከተው ውሳኔ ይገኝበታል። በተለይ ሩሲያና ዩክሬንን በተመለከተ በወጣው ባሁኑ የጋራ መግለጫ ላይ የአሜሪካ ሚና ምንድን ነው?
3: እንግዲህ የአሜሪካ ሚና ከዚህ ቀደም ትንሽ ለየት ያለ ነው የሚመስለው። ከዚህ ቀደም በአብዛኛው አሜሪካና አውሮፓ ራሽያና ዩክሬንን በተመለከተ ወይም ደግሞ ሊወሰዱ በሚገባቸው እርምጃዎች ላይ አይን ላይን የሚተያዩ የጋራ ነገር አልነበራቸውም። ከዚህ አንጻር የአሜሪካ ሚና ጎልቶ የወጣ ይመስላል እና ምናልባት በቃራ መግለጫቸው ላይ ፕሬዚዳንት ትራምፕ ድጋፋቸውን አሳይተዋል። ለዚህ ደግሞ ጉባኤው ከመጀመሩ በፊት በተለይ በአሜሪካና በአውሮፓ ጋር ሀገራት መካከል በዩክሬን ጉዳይ ላይ የአቋም ልዩነት እየሰፋ ነው የሚል ስጋት ነበር ከዚህ ቀደም። አሁን ግን የአውሮፓ መሪዎች በጉባኤው ውስጥ በተለይ ከፕሬዚዳንት ትራምፕ ጋር በተደጋጋሚ በመወያየት በዩክሬን ጉዳይ ላይ የጋራ አቋም እንዲኖራቸው ያደረጉት ጥረት የተሳካ ይመስላል በአሁኑ። ከዛም ባለፈ ደግሞ ፕሬዚዳንት ትራምፕ ከዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ጋር ቀጥተኛ ውይይትም አድርገዋል እና እነዚህ ውይይቶች በኋላ ነው እንግዲህ አሜሪካ የዩክሬንን የሚደግፈውን በተለይ በሩሲያ ላይ ተጨማሪ ጫና ሊደረግ የሚያስችለውን የቡድን ሰባት የመጨረሻ መግለጫ የተቀላቀለችው። ይሄ ምናልባት በጣም አስፈላጊ የሆነበት ምክንያት ደግሞ ያለ አሜሪካ ተሳትፎ ማንኛውም የምዕራባውያን ስትራቴጂ በተግባር ሊመነዘር የሚችል ውጤት እንደሌለው ስላየን ነው። ከዚህ ቀደም አሜሪካ አሁንም እንደምናውቀው ለዩክሬን በሚሰጡ ወታደራዊና የፋይናንስ እንዲሁም የዲፕሎማሲ ድጋፍ ላይ ቀዳሚ ቦታዋን ይዛለች እና የጉባኤው ትልቁ ስኬት አዲስ ፖሊሲ ማውጣቱ ሳይሆን በተለይ አሜሪካና አውሮፓ መካከል የነበረው ልዩነት መጥበቡ ነው ለማለት ይቻላል።
2: አበበ፣ እንግዲህ አሜሪካን አሁን ዩክሬንን በተመለከተ በወጣው የጋራ መግለጫ ላይ ከዚህ ቀደሙ በተለየ መልኩ በተለይም ፕሬዚዳንት ዶናልድ ትራምፕ ድጋፋቸውን ገልጸዋል እና ይህ የአቋም ለውጥ ከምን የመጣ ነው የሚመስለው?
3: እንግዲህ አንድ መጠንቀቅ ያለብን ነገር ፕሬዚዳንት ትራምፕ አንድ ነገር ላይ ሲቀላቀሉ አንድ ነገር ሲናገሩ ወይም ሳይናገሩ የሚቀሩት ከሁነቶች እና ከጊዜ ጋር እያያይዘው ነው እና ይሄ ነገር ነገ ሊቀየር ይችላል ወይስ አይችልም የሚለው በሁላችን ልብ ውስጥ መቀመጥ ያለበት ጥያቄ ነው። ከዛ አንጻር ይህንን ሙሉ በሙሉ የፖሊሲ ለውጥ ነው ብሎ መግለጽ አግባብ አይሆንም። ምናልባትም ሲጠናቀቅ እና ሲገለጽ የአቀራረብና የትኩረት አቅጣጫ መቀየር ነው ሊባል የሚገባው። ምክንያቱም ዶናልድ ትራምፕ ከዚህ በፊትም ጦርነቱ በድርድር መቋጨት እንዳለበት ሲያሳስቡ ቆይተዋል። እሱ ሀሳባቸው አልተቀየረም። የአውሮፓ ሀገራት መሪዎችም ጋር ሲነጻጸሩ ለረጅም ጊዜ የሚቀጥል ድጋፍ ላይ ትኩረት ያደርጉ ነበር እና በዚህ ጉባኤ ላይ ግን ትራምፕ ከዘለንስኪ ጋር ተገናኝተው የጋራ ጠንካራ መግለጫን ተቀላቅለው እንዲሁም ደግሞ ራሽያ ወደ ስምምነት መምጣት አለበት ብለው በይፋ ተናግረዋል እና የአውሮፓ መሪዎች በተለይ ራሽያ ላይ ተጨማሪ ጫና ሳይፈጠር ትርጉም ያለው ድርድር እንደማይሳካ ለዋሽንግተን እንዳሳመኑ መግለጫ ነው። ስለዚህ ይሄኛው አሜሪካ መጀመሪያ ድርድር የሚል ሀሳብ ከነበራት ሀሳብ ተነስታ ጫናና ድርድርን በጋራ አካቶ የያዘ አቀራረብ ወይም አካሄድን የተቀላቀለች እንደሆነ ነው ይሄ የሚያሳየው።
2: እንግዲህ በተጨባጭ ይህ የአሜሪካን ድጋፍ ከመግለጫ ባለፈ የሚያመጣው መሰረታዊ ለውጥ አለ ወይ?
3: እንግዲህ ከላይ ሲታይ ማንኛውም ነገር አሜሪካ ያለችበት ከሆነ በጦርነቱ አጠቃላይ ሚዛን ላይ ጫና ሊኖረው ይችላል። የአውሮፓ ሀገራት ከዚህ ቀደምም እንዳደረጉት ድጋፋቸውን ቢቀጥሉም አሜሪካ በጣም ወሳኝ ሚና አላት። ወታደራዊ እርዳታ፣ በደህንነት፣ በስለላና በመረጃ ድጋፍ፣ በፋይናንስ፣ በማዕቀብ ማስፈጸም አቅምና በመሳሰሉት ሚና ያለት ሀገር ናት። ስለዚህ የአሜሪካ ድጋፍ ሚና ይኖረዋል። ከዛ ውጪ ራሽያንን ብንመለከት አውሮፓውያንን ሲቆጡ ከመስማት ይልቅ ዋሽንግተን የምትወስናቸውን ውሳኔዎች በጥሞናና በአጽንኦት የምትከታተል ነው የሚመስለው። ስለዚህ አሜሪካና የቡድን ሰባት ሀገሮች አንድ አቋም መያዛቸው የዩክሬንን ዲፕሎማሲ አቋም የሚያጠናክር ይመስለኛል። ከዛም ባለፈ ደግሞ በሞስኮ ላይ ተጨማሪ ጫናም የሚፈጥር ይመስለኛል። ለዚህ ደግሞ ባይ ዘ ወይ የዩክሬን የጦርነት ስትራቴጂ ወደ ራሽያ አተኩሮ ውጤታማ መሆኑ የራሱ የሆነ አስተዋጽኦ አለው ማለት ይቻላል እና ይሄ ጉባኤና ውጤቱ ጦርነቱን ወይም የጦር ግንባሩን በአንድ ጊዜ ለውጠው ወይም ወደ ሰላም በጣም ያፋጠነው እንኳን ባይችል የዩክሬንን ስትራቴጂካዊ አቋም አጠናክሮ በተለይ የምዕራባውያንን አንድነት የሚያሳይ ነው ማለት ይቻላል።
2: አበበ ፈለቀ ከዋሽንግተን ዲሲ አመሰግናለሁ።
3: እኔም አመሰግናለሁ ይሩት።
2: አድማጮች፣ በዚሁ እንግዲህ የዜና መጽሔት ዝግጅታችን ያበቃል። ወደ ሳምንታዊው ከኢኮኖሚው ዓለም ዝግጅት ወስዳችኋለሁ። የኢትዮጵያ መንግስት በሚቀጥለው ዓመት ነዳጅ ለመሸመት 6 ቢሊዮን ዶላር ወጪ ሊያደርግ እንደሚችል የገንዘብ ሚኒስትሩ አቶ አህመድ ሺዴ ተናግረዋል። መንግስት በዓመቱ በኤክሳይዝ ታክስ እና ተጨማሪ እሴት ታክስ ከነዳጅ ከ235.6 ቢሊዮን ብር ገደማ መሰብሰብ ይፈልጋል። ለሚቀጥለው ዓመት የተዘጋጀው በጀት ለነዳጅ ድጎማ 20 ቢሊዮን ብር መታቀዱን አሳይቷል። እሸቴ በቀለ ያጠናቀረው የኢኮኖሚው ዓለም መሰናዶ በዚህ ላይ ያተኩራል።
4: ኢኮኖሚው ዓለም
5: ዓለም በአይነ ቁራኛ የሚጠባበቀው የአሜሪካና ኢራን ስምምነት ጦርነቱ በቀጥታ ለአደባያቸው ሀገሮች ብቻ ሳይሆን ኢትዮጵያን ለመሰሉ ነዳጅ ሸማች ሀገራት ፋታ ሊሰጥ ይችላል ተብሎ ይጠበቃል። በሁለቱ ሀገራት መካከል ዘላቂ ስምምነት ሊፈረምና የሆርሙዝ የባህር ወሽመጥ ሊከፈት ይችላል የሚለው ተስፋ በዓለም ገበያ የድፍድፍ ነዳጅ ዋጋ በዚህ ሳምንት ብቻ 10% ገደማ እንዲቀንስ አድርጎታል። በዓለም የነዳጅ ገበያ በተከሰተው ከፍተኛ የዋጋ ጭማሪ ምክንያት ጦርነቱን ለረጅም ጊዜ ማስኬድ የሚቻል አይመስልም የሚሉት የፋይናንስ ባለሙያው ዶክተር አብዱል መናን መሐመድ አሜሪካና ኢራን የጀመሩት ድርድር ተስፋ ሰጪ እንደሆነ ያምናሉ።
6: ግጭቱ በዛ መልኩ መቀጠል የሚችል አይመስለኝም። የነዳጅ ዋጋ በከፍተኛ ሁኔታ ተወዶ ባለም አቀፍ ገበያ ማለት ነው። እንደዚሁም ደግሞ በየሀገሮቹ በአውሮፓም በአሜሪካም የችርቻር ዋጋ እንደዛ ተወዶ ሌሎችም ታዳጊዎች ሀገር ላይ በዛ ደረጃ ተወዶ የሚቀጥል አይመስለኝም።
5: የጠቅላይ ሚኒስትር አብይ አህመድ መንግስት የኢትዮጵያ ኢኮኖሚ በሚቀጥለው ዓመት ከ10% በላይ ያድጋል ብሎ ቢገምትም አሜሪካና እስራኤል ከኢራን የገጠሙት ጦርነት በእድገቱ ላይ ተጽዕኖ እንደሚኖረው ስጋት ነበረው። በመንግስት መረጃ መሰረት በ2018 ታህሳስ ወር ወደ ነጠላ አሃዝ የወረደው የዋጋ ግሽበት በሚያዝያ ወር ወደ 11.7% የጨመረው ጦርነቱ ነዳጅን ጨምሮ በዓለም ገበያ በሸቀጦች ላይ ባስከተለው ማሻቀብ ነበር። ኢትዮጵያ፣ ማላዊና ዛምቢያን ጨምሮ በርካታ የአፍሪካ ሀገራት በጦርነቱ ምክንያት ብርቱ የነዳጅ እጥረት እንደገጠማቸው የዓለም አቀፉ የገንዘብ ድርጅት ዋና ዳይሬክተር ክሪስታሊያና ጆርጂየቫ ባለፈው ሰኞ በተቋማቸው ድረገጽ ባሳተሙት ሀተታ ገልጸዋል። ኃላፊዋ እንዳሉት አብዛኞቹ በከፍተኛ የነዳጅ ዋጋ ጭማሪ ምክንያት እየተቸገሩ ይገኛሉ። ተቋማቸው ለኢትዮጵያ ከፈቀደው ብድር ውስጥ 200 ሚሊዮን ዶላር አስቀድሞ ለመልቀቅ ያቀደው የአብይ መንግስት ጦርነቱ ያሳደረበትን ተጽዕኖ እንዲቋቋም ለመርዳት ነው። አገሪቱ በሚቀጥለው ዓመት በ25.8 ቢሊዮን ዶላር ከዓለም ገበያ ከምትሸምታቸው ሸቀጦች ውስጥ ነዳጅ 6 ቢሊዮን ዶላር ድርሻ ይኖረዋል ተብሎ እንደሚጠበቅ የገንዘብ ሚኒስትሩ አህመድ ሺዴ የ2019 በጀትን ለሕዝብ ተወካዮች ምክር ቤት ባለፈው ሳምንት ሲያቀርቡ ተናግረዋል።
7: የገቢ እቃዎች ዋጋ ቫልዩ ኦፍ ጉድስ ኢምፖርት በ2019 በጀት ዓመት 25.8 ቢሊዮን የአሜሪካን ዶላር እንደሚሆን የሚጠበቅ ሲሆን ከዚህም ውስጥ ነዳጅ ኢምፖርት ለማድረግ 6 ቢሊዮን ዶላር እንደሚያስፈልግ ትንበያው ያሳያል። ይህም በመካከለኛው ምስራቅ ጦርነት ምክንያት የዓለም ገበያ ዋጋ ጭማሪን ተከትሎ የመጣ ነው።
5: ኢትዮጵያ ከዓለም ገበያ 5.5 ቢሊዮን ሊትር 6 የነዳጅ አይነቶችን ትሸምታለች። በሚቀጥለው ዓመት ለነዳጅ መግዣ የተመደበው ገንዘብ ከዘንድሮው ጋር ሲነጻጸር በ50% ጨምሯል። እየተገባደደ በሚገኘው 2018 ኢትዮጵያ ነዳጅ ከዓለም ገበያ ለመሸመት በበጀት ያጸደቀችው 4 ቢሊዮን ዶላር ገደማ ነበር። ይሁንና የመስሪያ ቤቱ ባለስልጣናት ባለፈው ጥር ለሕዝብ ተወካዮች ምክር ቤት ነዳጅ ለመግዛት አገሪቱ የምታወጣው ወጪ እስከ 4.5 ቢሊዮን ዶላር እንደሚደርስ ገልጸዋል።
6: ከጦርነቱ በፊት ከነበረው 1/3 ጨምሯል። የነዳጅ ዋጋ የሚገባውን የኳንቲቲውን ብናየው ምናልባት ብዙ ከፍ ያለ ላይሆን ይችላል ብዬ ገምታለሁ። ኳንቲቲው የሚያድግበት መጠን ይታወቃል። ግን የመግዣ ዋጋ ደግሞ በከፍተኛ ሁኔታ በጦርነቱ ምክንያት መጨመሩ ስለማይቀር የሁለቱ ውጤትን ስታሰላው 50% አካባቢ ጭማሪ ነው ከተለመደ ማለት ነው። ነዳጅ እንኳን ከሶስት ወር በፊት ከነበረበት አሁን በ1/3 ጨምሯል። የዛ ኢፌክት እና 6-7% ደግሞ የነዳጅ መጠን መጨመርን ከግንዛቤ ስታስገባ 40 ውስጥ ሊከተው ይችላል። 40% የመጨመር ሁኔታ አሁን 50% ነው ያሰቡት። 4 ቢሊዮን ወደ 6 ቢሊዮን ሲያደርጉት የነዳጅ ማስመጫ አጠቃላይ በጀታችን 6 ቢሊዮን ዶላር ደረሰ ማለት ነው።
5: አሜሪካና እስራኤል ኢራን ላይ በከፈቱት ጦርነት የሆርሙዝ ወሽመጥ ከተዘጋ በኋላ በተከሰተው የዋጋ ማሻቀብ የኢትዮጵያ መንግስት በየወሩ 20 ቢሊዮን ብር ለነዳጅ ለመደጎም መገደዱን አስታውቆ ነበር። በ2018 በጀት ለነዳጅና ለማዳበሪያ ድጎማ እንደዚሁም ለበጀት ድጋፍ የተመደበው በአጠቃላይ 186 ቢሊዮን ብር ነው። መንግስት በሚቀጥለው ዓመት ባዘጋጀው ረቂቅ በጀት ውስጥ ለአፈር ማዳበሪያና ለነዳጅ ያዘጋጀውን ድጎማ ነጣጥሎ አቅርቧል።
7: ለማዳበሪያ ድጎማ የውል በጀት ብር 100 ቢሊዮን እንደሚሆን ታሳቢ ተደርጓል። እንዲሁም ለነዳጅ ድጎማ ብር 20 ቢሊዮን ብር ታሳቢ ተደረገ ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ካፒታልን ለማሳደግ 116.4 ቢሊዮን ብር ከመንግስት ግምጃ ቤት የተመደበ ነው።
5: የፋይናንስ ባለሙያው ዶክተር አብዱል መናን ግን በኢትዮጵያ የነዳጅ ድጎማ የለም ሲሉ ይሞግታሉ። ይህ ሙግት በነዳጅ ላይ ከሚሰበሰቡ የታክስ አይነቶች የሚመነጭ ነው።
8: ንጹህ የነዳጅ ማስመጣያ ዋጋ በተአምር ኢትዮጵያ ውስጥ ይደጎማ አይችልም። መንግስት ታክስ በጣም ብዙ ታክስ ካልጫነበት 5-6 አይነት እኮ ታክስ ነው ያለበት። መደበኛ የጉምሩክ ታክሶች አሉ፣ መደበኛ መጥላቸው ሁሉ ፔንሮድ ታክስ ደግሞ አለበት ያው ለመንገድ ሜንተናንስ። ይሄ ሁሉ ደራረበሰበት ማስመጫ ዋጋ ከፍ ይላል።
5: መንግስት በነዳጅ ላይ የጣለውን 15% የኤክሳይዝ ታክስ እና 15% የተጨማሪ እሴት ታክስ ሙሉ በሙሉ ተፈጻሚ ማድረግ የጀመረው በ2018 በጀት ዓመት ነው። በአመቱ በገቢ እቃዎች ኤክሳይዝ ታክስ ከነዳጅ 80.7 ቢሊዮን ብር፣ በገቢ እቃዎች ተጨማሪ እሴት ታክስ ከነዳጅና የነዳጅ ውጤቶች 92.8 ቢሊዮን ብር ሊሰበሰብ ታቅዶ ነበር። በአጠቃላይ በ2018 በሁለቱ የታክስ አይነቶች ሊሰበሰብ የታቀደው የመንግስት ገቢ 173.6 ቢሊዮን ብር ገደማ ነበር። በሚቀጥለው ዓመት ግን የጠቅላይ ሚኒስትር አብይ አህመድ መንግስት በሁለቱ የታክስ አይነቶች ከነዳጅና የነዳጅ ውጤቶች ለመሰብሰብ ያቀደው የገንዘብ መጠን ከ35% በላይ ጨምሮ ወደ 235.6 ቢሊዮን ብር ገደማ አሻቅቧል። ለህዝብ ተወካዮች ምክር ቤት በቀረበው ረቂቅ በጀት መሰረት በገቢ እቃዎች ኤክሳይዝ ታክስ ከነዳጅ መንግስት በሚቀጥለው ዓመት 109.6 ቢሊዮን ብር ገደማ መሰብሰብ ይፈልጋል። ከነዳጅና የነዳጅ ውጤቶች በ2019 በገቢ እቃዎች ተጨማሪ እሴት ታክስ ሊሰበሰብ የታቀደው 126 ቢሊዮን ብር ገደማ ነው።
8: ይህ ሁሉ ታክስ ተደርቦበት ታዲያ ነዳጅ በሊትር 170 ብር ወጪ ያስወጣል እንበል። ይህ ሁሉ ታክስ ተደራርቦበት መንግስት 160 የሚሸጥ ከሆነ እደጉማለሁ ይልሃል።
5: ሌላው ጥያቄ ኢትዮጵያ ከዓለም ገበያ ነዳጅ የምትገዛበት ዋጋ ሲቀንስ በችርቻሮ መሸጫ ላይ ለህብረተሰቡ ፋታ የሚሰጥ ለውጥ አለመታየቱ ነው። ለነዳጅ መግዣና ለሌሎችም ጉዳዮች ታሳቢ ተደርገው በነበሩ ወጪዎችና በኢትዮጵያ የችርቻሮ መሸጫ ዋጋ መካከል ያለው ልዩነት ገቢ የሚደረገው ለነዳጅ ዋጋ ማረጋጊያ ፈንድ ነው። የኢትዮጵያ መንግስት ጥቅል ይባል ከነበረው ለተመረጡ ተሽከርካሪዎች ወደሚደረግ የታለመ ድጎማ የተሸጋገረው በታህሳስ 2014 ነበር። የድጎማውን መጠን በየወሩ በዋጋ ማረጋጊያ ፈንድ በተሰብሳቢነት የመመዝገብ ስልጣን የተሰጠው የኢትዮጵያ ነዳጅ አቅራቢ ድርጅት ነው።
8: ዓለም አቀፍ የነዳጅ ዋጋ ቀነሰ እንበል። አሁን ለምሳሌ ይቀንሳል አይደል? ከወራቱ በኋላ እንበል ሰላም ስምምነቱ ከተሳካ የኢትዮጵያ መንግስት ነዳጅ ይቀንሳል? አይቀንስም። ታዲያ ምን እንደሚሆን ታውቃለህ? የኢትዮጵያ መንግስት ኢኖርመስ ገንዘብ ነው የሚያገኘው በዚህ ኢኖርመስ። መንግስት አስተካከለ ዋጋውን አይደለም? የነዳጅ ማስተካከያ አደረገ ዋጋው ወደ ገበያ መጣው አይደል? ገበያው ሲቀንስ ለምንድነው አይቀንስላቸው ለህብረተሰቡ? በጣም አትራፊ ስለሆነ ወደ ስታብላይዜሽን ፈንድ ይላካል። አሁን ስታብላይዜሽን ፈንድ ገንዘቡ ሲላክ የኢትዮጵያ መንግስት አተረፍኩ አይልህም። የሚቀጥለው አመት እንበልና የነዳጅ ዋጋ ተጨመረ እና ከስታብላይዜሽን ፈንዱ ተወስዶ ነዳጅ ዋጋው ሲደጎም ደጎምኩ ይልሃል። ትርፍ ሲወስድ ወሰድኩ አይልህም፣ ሲደጎሞ ደጎምኩ ይልሃል።
5: የድጎማ ጉዳይ በቀጥታ ከሚመለከታቸው ተቋማት አንዱ የሆነው የኢትዮጵያ ነዳጅ አቅራቢ ድርጅት ለ2019 በተዘጋጀው በጀት ውስጥ ለካፒታል ማሳደጊያ ከፍተኛ ገንዘብ ተመድቦለታል። የተመደበው የገንዘብ መጠን አቶ አህመድ ሽዴ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ 116.4 ቢሊዮን ብር እንደሆነ ገልጸዋል። ይሁንና ዩኒቨርሲቲዎችን ጨምሮ ለ427 የመንግስት መስሪያ ቤቶች የተደለደለው አመታዊ በጀት በዝርዝር ለምክር ቤቱ የቀረበበት አባሪ በአንጻሩ 136.4 ቢሊዮን ብር እንደሆነ ያሳያል። በድርጅቱ ድረገጽ የሰፈረ መረጃ እንደሚያሳየው በአሁኑ ወቅት ጠቅላላ ካፒታሉ 2 ቢሊዮን ብር ነው። ከዚህ ውስጥ የተከፈለ ካፒታል 500 ሚሊዮን ብር ብቻ ነው።
8: የኢትዮጵያ ነዳጅ ድርጅት ያለው ካፒታል በጣም ትንሽ ነው። ከሚያንቀሳቀሰው አሴት አኳያ፣ ካለው ገንዘብ አኳያ፣ ከሚይዘው ስቶክ አኳያ ካፒታሉ በጣም ትንሽ ነው። ያ ምንም ጥያቄ የለው። ማስተካከል እንደሚፈልግ መገመት ይችላል። የንብረትን 100% አይሆንም ካፒታሉ፣ በጣም ትንሽ ነው። ካፒታላይዜሽኑ ማደግ እንዳለበት ምንም አያጠራጥር ነው። ግን ትልቁ ጥያቄው ግን ምን መሰለህ? የካፒታል እድገቱ ግን በጣም አስደናቂ ነው። አንዴ ወደ 136 ቢሊዮን ማግባት ማለት ወደ ዶላር እንኳን ለለወጠው ብትል ወደ 750 ሚሊዮን ዶላር አካባቢ አይደለም የሚመጣው የድርጅቱ ካፒታል? አንደኛው ግምት የሆነ እንደሆነ ታውቃለህ፣ የኢትዮጵያ መንግስት ምናልባት ቅርበት ከተከሰተው ኮንፍሊክት ትምህርት የወሰደ ይመስለኛል እና በቂ ስቶክ መያዝ የሚፈልጉ ይመስላል ወደፊት ዲፖችንም ያስተዳድረው እሱ አይደለም? እዚህ በፊት ወደ ሌላ ተቋም ስራ የነበረው ዲፖ እና እሱ ካሁን ኖርማል 20 ቢሊዮን አካባቢ ስቶክ፣ 22 ቢሊዮን አካባቢ ስቶክ ይዝ ነበር የኢትዮጵያ ነዳጅ ድርጅት። እኔ ወደፊት ግን በጣም ከፍተኛ የሆነ ስቶክም መያዝ የተፈለገ ይሆናል። የተወሰነውን አሰር ሪዘርቭ ተብሎ የታሰበ ይመስለኛል። እና በሁለቱ ምክንያት ሜይ ቢ ግን ዋናው ምክንያት እንደውም ሪዘርቭ ስቶኩ ሊሆን ይችላል። ካፒታሉ ማሳደግ ያስፈለገበት ምክንያት
5: ነዳጅ ከዓለም ገበያ ሸምቶ ወደ ኢትዮጵያ በማስገባት ለአከፋፋይ ኩባንያዎች ማቅረብ ከድርጅቱ ዓላማዎች መካከል ቀዳሚው ነው። ኢትዮጵያ የሚያስፈልጋትን ብሔራዊ የመጠባበቂያ ነዳጅ መጠን ማቀድ፣ ማከማቸት፣ ማስተዳደርና ከመንግስት በሚሰጥ መመሪያ መሰረት የማከፋፈል ስልጣን ለኢትዮጵያ ነዳጅ አቅራቢ ድርጅት የተሰጠ ነው። በኢትዮጵያ ኢንቨስትመንት ሆልዲንግስ ስር የሚገኘው ተቋም 13 ብሔራዊ የነዳጅ መጠባበቂያ ማከማቻዎችን ያስተዳድራል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። ሸቴ በቀለ ነኝ። ጤና ይስጥልኝ።
2: ይህ ዶች ቨለ ዲደብሊው ነው። እንደ ቻት ጂፒቲ ያሉ ዲጂታል መድረኮች ከቀላል እስከ ውስብስብ ሐሳቦች ድረስ መረጃ በመስጠት ነባሩን የጉግል ፍለጋ በመተካት ላይ ይገኛሉ። ያም ሆኖ ቻት ጂፒቲን የመሳሰሉ በሰው ሰራሽ አስተውሎት የተመሰረቱ ዲጂታል መድረኮች ልጆችን ለአደጋ በማጋለጥ ሱስ በማስያዝና ተጠቃሚዎቹ ራሳቸውን እንዲያጠፉ በመገፋፋት በተደጋጋሚ ይከሰሳሉ። ለመሆኑ እነዚህ ዲጂታል መድረኮች ለልጆች ምን ያህል ደህንነታቸው የተጠበቀ ነው? የዛሬው የሳይንስና ቴክኖሎጂ ትኩረት ነው። አዘጋጇ ፀሐይ ጨኔ ነች።
4: ሳይንስና ቴክኖሎጂ
9: በአሁኑ ወቅት እንደ ቻት ጂፒቲ ያሉ በሰው ሰራሽ አስተውሎት ላይ የተመሰረቱ ቻት ቦቶችን እንደ መረጃ ምንጭ አድርጎ መጠቀም እያደገ መጥቷል። በዓለም አቀፍ ደረጃ ቻት ጂፒቲን ብቻ በየሳምንቱ 800 ሚሊዮን ሰዎች ይጠቀማሉ። እነዚህ ዲጂታል መድረኮች ከቀላል እስከ ውስብስብ ሐሳቦች ድረስ መረጃ በመስጠት ነባሩን የጉግል ፍለጋ ተክተዋል። ነገር ግን በቅርቡ በአውሮፓ ብሮድካስቲንግ ህብረት የተደረገ አንድ ጥናት እንደሚያሳየው ይህ አካሄድ አደገኛ ነው። ጥናቱ ከ56 ሀገሮች የተውጣጡ 68 የህዝብ መገናኛ ዘዴዎች ላይ በብዛት ጥቅም ላይ የሚውሉትን የአይ ስርዓቶች አስተማማኝነት ፈትሿል። በዚህም እንደ ቻት ጂፒቲ፣ ጀሚናይ እና ሌሎች ቻት ቦቶች እስከ 40% የሚሰጡት መልስ የፈጠራ መረጃን እንደ እውነታ በማቅረብ ነው። የሶፍትዌር ባለሙያው አቶ ዳዊት አለሙ እንደሚሉት የቴክኖሎጂ ኩባንያዎችም ከተጠያቂነት ለማምለጥ በመጠኑም ቢሆን ይህንን ስህተት ለተጠቃሚዎች እንደሚያሳውቁ ይገልጻሉ። ነገር ግን መረጃው አሳማኝ በሆነ መልኩ ስለሚቀርብ በተለይ ላዳጊ ወጣቶች ስህተቱን በቀላሉ ለመለየት አስቸጋሪ መሆኑን ያስረዳሉ።
10: ቻትጂፒቲን እንደ ምሳሌ ከወሰድነው ቻትጂፒቲ በትልቁ ባያስቀምጥም ቻትጂፒቲ ዌብሳይቱን ስንከፍትና ጥያቄ ሲጠይቀው ሁልጊዜ በእንግሊዝኛ ቻትጂፒቲ ካን ሜክ ሚስቴክስ ቼክ ኢምፖርታንት ኢንፎርሜሽን ብሎ ተጽፏል። ዲስክሌመር በትንሹ ታች ላይ የተጻፈችው ግን ተጽፏል። ያ ምንድን የሚያመለክተው አትሊስት ሌጋል ሚኒመም ሪኳርመንታቸውን ለማሟላት የምንሰጣቸው ምላሽ እውነት ላይሆን ይችላል፣ ስህተት ሊሆን ይችላል። የሚሰጠው ኢንፎርሜሽን እውነተኛውን ለማረጋገጥ ኮንፈርም ማድረግ ሌላ ቦታ ሄዳችሁ ኮንፈርም አድርጉ ይላል። ይህንን ግን ፐብሊሳይዝ የሚያደርጉት ነገር አይደለም። ይህንን ሌጋሊ በህግ ስለሚገደዱ ራሳቸውን ከህግ ተጠያቂነት ለመከላከል ወይም ከህግ ተጠያቂነት ለማውጣት ይህንን ምላሽ ይሰጣሉ። እንግዲህ ይሄ እውነታ ላይሆን ይችላል፣ ማረጋገጥ የእናንተ ኃላፊነት ነው ብሎ ያሉት። እንግዲህ እነኚህ ምልክቶች አዋቂ ለሆነ ሰው፣ እድሜው ከፍ ላለ ሰው ትክክለኛ ኢንፎርሜሽን ነው ወይም ትክክለኛ ኢንፎርሜሽን አይደለም የሚለውን ለማመዛዘን ይችላል። ልጆች ግን ህጻናቶች ግን ኮንቪንሲንግ በሆነ መልኩ ከተነገረ የቻት ጂፒቲ ወይም የሌሎች ላርጅ ላንጉጅ ሞዴሎች ትልቁ ችግር ምንድን ነው? ምላሽ ሲሰጡ በጣም ኮንፊደንት በሆነ ቶን፣ በጣም ኮንፊደንት በሆነ አሳማኝ በሆነ ቅንብር ነው የሚያቀርቡት። ስለዚህ ልጆች የመጠራጠሪያ ወይም ክሉ የላቸውም።
9: ትክክለኛ ያልሆነ መረጃ ከመስጠት ባሻገር እነዚህ ቻትቦቶች በባህሪያቸው የሰለጠኑበትንና በቋቶቻቸው የሚገኙ መረጃዎችን ጠቃሚና ጎጂነቱን ሳያመዛዝኑ ያለ እድሜ ገደብ የሚያቀርቡም ናቸው። በዚህ መንገድ መረጃ የሚሰጡት እነዚህ ዲጂታል መድረኮች ታዲያ በተለይ ለልጆች የቤት ስራ ከማገዝ እስከ ማማከር ይደርሳሉ። ከዚህ አንጻር የልጆች አእምሮ ያልዳበረና ገና በማደግ ላይ ያለ በመሆኑ የሚያሳድረው አሉታዊ ተጽዕኖም ቀላል አለመሆኑን የስነ ልቦና ባለሙያዎች ይገልጻሉ። የሶፍትዌር ባለሙያው አቶ ዳዊት እንደሚሉት እነዚህ ዲጂታል መድረኮች የተነደፉት በሚያመዛዝን መልኩ ሳይሆን የተጫኑትን መረጃ እንዲያስተላልፉ ብቻ ነው። ከዚህ አንጻር መድረኮቹ ለልጆች አደገኛ ሊሆኑ እንደሚችሉ ያምናሉ።
10: ላንጉጅ ሞዴሎች ናቸው። እነኚህ ላንጉጅ ሞዴሎች ማለት ምን ማለት ነው? ከስካውን ድረስ ፊድ በተደረጉት የኢንፎርሜሽን ኮንቴንት ውስጥ ያገኙትን የላንጉጅ ወይም የሰው ልጅን ትረካ መልሶ መናገር ነው የሚችሉት። ማመዛዘን ናቸው። ያን ያክል የዳበር አይደለም። ስለዚህ የሚሰጡት ምላሽ የሚሰጡት ኢንፎርሜሽን የሳይኮሎጂን የኢንፎርሜሽን ተቀባዩን እድሜ የኢንፎርሜሽን ተቀባዩን የአእምሮ አቅም ያመዛዝኑ አይደሉም። ስለዚህ የሚሰጡት መልስ አንዳንድ ጊዜ ኢምፐርሰናል ሊሆን ይችላል። አንዳንድ ጊዜ በጣም አደገኛ ሊሆን ይችላል። ለምሳሌ መርዝ እንዴት እንደሚሰራ ወይም ራስን ለማጥፋት ወይም ደግሞ ሰው ሌሎች ሰዎች ለመጉዳት በምን መልኩ ይችላለሁ ብለን ብንጠይቀው የተወሰኑት ላንጉጅ ሞዴሎች ወይም ኤአይዎች አሻሽለውታል። ግን ስቲል ይህንን ያለምንም ጋርድሬል ያለምንም መከላከያ መንገድ መልሶ ምላሽ የሚሰጡ ኤአይዎች አሉ። ስለዚህ ያለውን መጥፎም ጥሩም ያለውን እውቀት በሙሉ ተቀባዩ ላይ ነው የሚዘረግፈው። ተቀባዩ ያንን የማመዛዘን ጥሩን ከጎጂ መለየት የማይችል ከሆነ አደገኛ ሊሆን ይችላል።
9: ቻትቦቶች አዳጊ ወጣቶች ወይም ልምድ የሌላቸው ሰዎች ሳይቀር በትላልቅ የቋንቋ ሞዴሎች ላይ ከተመሰረቱ የሰው ሰራሽ አስተውሎቶች ጋር እንዲገናኙ የሚያስችሉ ኢንተርኔት ላይ የተመሰረቱ ፕሮግራሞች ናቸው። ቻትቦቶች መረጃ ለመስጠት፣ ምስሎችን ወይም ቪዲዮዎችን ለመስራት ወይም በድረገጽ ላይ ኮድ ለመጻፍ ብቻ የተነደፉ አይደለም። ብዙውን ጊዜ ሰዎችን ለማስደሰት የሚፈልጉ አማካሪና ጓደኞች ሆነው መስተጋብር እንዲፈጥሩ የተነደፉም ጭምር ናቸው። የኤርላገን ዩኒቨርሲቲ የስነ ልቦና ባለሙያ የሆኑት ጆሃና ሎሽነር እንደሚሉት ቻትቦቶች ማረጋገጫ እውቅናና ትኩረትን ይሰጣሉ። ይህም ተጠቃሚዎች እውነተኛና ታማኝ ጓደኛ እንዳገኙ እንዲሰማቸው ሊያደርግ ይችላል። በተለይ ወጣቶች ለዚህ ተጋላጭ መሆናቸውንም ባለሙያው ገልጸዋል። አቶ ዳዊትም በዚህ የባለሙያው ሀሳብ ይስማማሉ። ምክንያቱም ይላሉ ቻት ጂፒቲ ከወላጆች የበለጠ ለልጆች ጊዜ ይሰጣል።
10: እናትና አባት፣ ወላጆች፣ ጓደኞች 24 ሰዓት 7 ቀን ሙሉ አይገኙም፣ ይደክማሉ። እናትና አባት ስራ ይሄዳል፣ ሌላ ሪስፖንሲቢሊቲ አላቸው። አሁን የተገኘው መሳሪያ የጠየቅነው ጊዜ እኛን ኮሚስ የሚያደርግ እኛን ሳቲስፋይ የሚያደርግ ወዲያውኑ ምላሽ የሚሰጥ ነገር ነው እጃችን ላይ ገባው እና የሚጠይቀው ጥያቄዎችን አመዛዝኖ ከዚህ ጥያቄ ጀርባ ያለው ምንድን ነው ጥያቄ ብሎ አመዛዝኖ ሳይሆን የሚመልሰው ፋክቶችን ብቻ ነው የሚዘረግፈው። ብዙውን ጊዜ ልጆቻችን ጥያቄ ሲጠይቁን ከጥያቄው ጀርባ ያለውን ጥያቄ ሁሉ ማመዛዘን እንችላለን። እኛ እናውቃቸዋለን ያሉበትን እድሜ ያለባቸውን ሁኔታ ስለምናመዛዝን ከጥያቄው ጀርባ ያለውን ጥያቄ ዲቴክት ማድረግ እንችላለን። እነ የቻት ጂፒቲ እና ኤአይ ቱሎች አንድ ሰው ውስጥ የሄልት ሪሌትድ የሆነ ወይም ሜንታል ሄልት ሪሌትድ የሆነ ጥያቄ ሲጠይቅ ከዛ ጥያቄ ያለው ጀርባ ሳይሆን የሚያመዛዝነው ፊት ለፊት የጠየቀው ጥያቄ መልስ ይሰጣል እና ያ ወደ ዴስፕሬሽን ሊገፋፋ ይችላል። እነኚህ ነገሮች ትሪት ሳይደረጉ ወይም ዴል ሳይደረጉ ለረጅም ጊዜ እንዲቆይ ያግዛል። እነኚህ ነገሮች ሌላ ሰዎች ሳያውቋቸው፣ ሌላ ሰዎች ጋር ሄደው ምላሽ ሳይፈልጉ ራሳቸው እየተብላሉ ከማሽን ጋር እያወሩ ወደ መጥፎ ደረጃ እንዲደርሱ ያደርጋል።
9: ያም ሆኖ የመሰሉ ከማሽን ጋር የሚፈጠር የስሜት ቁርኝት ከፍ ያለ አደጋ እንዳለው ያስረዳሉ።
10: ህጻናቶች የኢሞሽናል ዲፔንደንሲ ከነኝህ ከኤአይ ቱሎች ጋር ኢሞሽናል ዲፔንደንሲ ሲኖራቸው እንደነጋገር ነው 24 ሰዓት ቁጭ ብሎ 24 ሰዓት የሚያዳምጥ ጓደኛ አግኝተዋል። ቬሪ ቬሪ አንናቹራል የሚያስቡትን ሪኢንፎርስ የሚያደርግ ፑሽ ባክ የሌለው የማይገፋ ወይም ፍሪክሽን የማይፈጠር የማይቆጣ የማይጮህባቸው ማሽን ፊት ለፊታቸው አድርገው አግኝተዋል። በተለይ ደግሞ ኮንቪንሲንግ የሆነ ቋንቋ የሚናገር ኮንቪንሲንግ የሆነ ሜሴጅ ማቅረብ የሚችል እውነትም ይሁን ውሸት፣ ጥሩም ይሁን መጥፎ ኮንሲኩዌንስ ያለው ቢሆንም ባይሆንም ነገሮችን ኮንቪንሲንግ በሆነ መልኩ የሚያቀርብ ማሽን እጃቸው ላይ አለ። ያ አይ ቲንክ እንደኔ አመለካከት አደገኛ ኮምቢኔሽን።
9: ይህንን አደጋ በመገንዘብም ሰሞኑን በአሜሪካ ፍሎሪዳ ግዛት የሚገኝ አንድ ፍርድ ቤት የቻትጂፒቲ መስራችና የኦፕን ኤአይ ባለቤት ሳም አልትማን ላይ ክስ መስርቷል። ክሱ የእሳቸው ዲጂታል መድረክ ቻትጂፒቲ የተሰራበት መንገድ ደህንነቱ ያልተጠበቀ ነው የሚል ሲሆን በተለይ ለአዳጊ ልጆች የሚሰጠው መረጃ ሱስ የሚያስይዝ፣ ራሳቸውን እንዲጎዱ አልፎም ራሳቸውን እንዲያጠፉ የሚያበረታታና ለአደጋ የሚያጋልጥ መሆኑ በክሱ ተጠቅሷል። ቻትጂፒቲ ከዚህ ቀደምም አዳም የተባለ የ16 ዓመት አዳጊ ወጣት ራሱን እንዲያጠፋ ሚና ተጫውቷል በሚልም ተከሶ ነበር። የቤት ስራን በማገዝ የተጀመረው ያዳምና የቻት ቺፒቲ ውይይት ጥልቅ የመተማመን ስሜት በመፍጠር ጠለቅ ወዳለ ስሜታዊ ውይይቶች ተቀይሮ ራሱን እንዲያጠፋ እስከ መምከር መድረሱን ወላጆቹ ገልጸዋል። በነበራቸው ውይይት ቻት ቺፒቲ የባለሙያ እርዳታ እንደሚያስፈልገው በመጠኑ ቢጠቁምም ራስን የማጥፊያ ዘዴዎችን ጭምር እንደመከረው ወላጆቹ ገልጸዋል። እነዚህ ወላጆች ልጃቸው ያለፈው መስከረም 2025 ራሱን በማጥፋቱም በግዙፉ የቴክኖሎጂ ኩባንያ ኦፕን ኤአይ ላይ የመሰረቱት ክስ የገንዘብ ካሳ ብቻ ሳይሆን እንዲህ አይነት ነገር ዳግመኛ እንዳይከሰት ማረጋገጥ እንደሚፈልጉ ገልጸዋል። በተመሳሳይ ሁኔታ ከፍሎሪዳ የመጣች አንዲት እናትም ካራክተር ኤአይ በመባል የሚታወቀው ቻትቦት የ14 ዓመት ልጇ ራሱን እንዲያጠፋ እንዳበረታታው ተናግራለች። በቅርቡ በስዊዘርላንድ ጄኔቫ የተካሄደው 79ኛው የጤና ጉባኤም ይህ ያሳሰበው ይመስላል። የዓለም የጤና ድርጅት በዚህ ጉባኤ ላይ በጎጂ ኦንላይን ተሞክሮዎች፣ ደህንነቱ ባልተጠበቀ ዲጂታል ቴክኖሎጂና የማህበራዊ መገናኛ ዘዴዎች አጠቃቀም ሕይወታቸውን ያጡ ልጆችን ዘክሯል። የሟቾች ወላጆች በተሳተፉበት በዚህ መርሃ ግብርም ችግሩ አሳሳቢ በመሆኑ ትኩረት ሊሰጠውና መፍትሄ እንደሚያሻው ተገልጿል። ለጊዜው ያለው መፍትሄ ቴክኒካል አይደለም የሚሉት አቶ ዳዊት ወላጆች ከማሽን ይልቅ ልጆቻቸው ከነሱ ጋር እንዲወያዩ ነጻነትና ጊዜ መስጠት እንዲሁም ኃላፊነት የሚሰማው ጤነኛ የቴክኖሎጂ አጠቃቀምን ማበረታታት እንደሚያስፈልግ አሳስበዋል።
10: አሁን ለምሳሌ ቻትጂፒቲን እኔ ለልጄ እንዲጠቀም አልፈቅድለትም። እኔ ጋ አለ ቻትጂፒቲ፣ ከኔ ጋ ቁጭ ብሎ ቻትጂፒቲ መጠቀም ይችላል። እንዲያዩ መልስ እኔ ማያለው እና ቻትጂፒቲን እኔ ስጠቀም ያያል። አብረን እንጠቀማለን። አሳየዋለሁ እንዴት እንደምጠቀም፣ ጥያቄውን ጠይቄ የሚሰጠኝን መልስ እንዴት እንደማመዛዝን፣ እየሰጠኝን ምላሽ እንዳለ እንደማልወስድ እና ቬሪፋይ እንደማድረግ ያያል። ያንን ሪስፖንስብል የሆነ አጠቃቀምን ለልጆቻችን ማሳየት የግድ ይኖርብናል።
9: በመንግስታት በኩልም በየጊዜው እያደገና የተሻሻለ ከሚመጣው የቴክኖሎጂ እድገት ጋር አብሮ መጓዝ የሚችል ህግ ማውጣትና ኩባንያዎቹን ተጠያቂ ማድረግም ሌላው ጉዳይ መሆኑን አስረድተዋል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ፀሐይ ጫኔ ነኝ። መልካም ጊዜ።
2: ይህ ዶቼ ቬለ ዲደብሊው ነው። አሁን እንሆ አርዕስተ ዜናው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኢትዮጵያ በአባይ ወንዝ ላይ ያስገነባችው የህዳሴ ግድብ ግብጽን ለብዙ ችግሮች አጋልጧል አሉ። ትራምፕ የግብጽ አቻቸውን ዛሬ ሲያነጋግሩ እንዳሉት መስተዳደራቸው ሁለቱን ሀገራት ለማግባባት እንደሚጥር አስታውቀዋል። በ13 ሀገራት ወይም ግዛቶች የሚኖር በመቶ ሚሊዮን የሚቆጠር ህዝብ አስቸኳይ እርዳታ ካላገኘ ለአስከፊ ረሃብ እንደሚጋለጥ የተባበሩት መንግስታት ሁለት ድርጅቶች አስታወቁ። ድርጅቶቹ እንደሚሉት ሱዳን፣ ሶማሊያና ጋዛን ጨምሮ ለችግር የተጋለጡ 266 ሚሊዮን ሰዎች በቂ እርዳታ አያገኙም። የቡድን ሰባት አባል ሀገራት መሪዎች በማደግ ላይ ባሉ ሀገራት ላይ ያለውን ዕዳ ለማቃለል ቃል ገቡ። የሰባቱ ሀገራት መሪዎች የሶስት ቀናት ጉባኤያቸውን ዛሬ አጠናቀዋል። አርዕስተ ዜናውን ነበር ያሰማኋችሁ አድማጮች። ስርጭታችን እንግዲህ ወደ ማብቃቱ ተቃርቧል። ነገ በሌሎች ዝግጅቶች በተመሳሳይ ሰዓት እንጠብቃችኋለን። ደህና ቆዩን።